This is CJSW 90.9 FM Calgary, Alberta. You are listening to the Voice of Ethiopia. እንደምን ከረማችሁ አድማጮቼ? የቅዳሜ ማለዳውን ፕሮግራም ጀምረናል። እስከ 9 ኤም አብረን እንዘልቃለን። ብጻት ባስረሳኝ ብላ ዜማ ጀምራለች። ያ እንደበቃ ቢቢሲ ያለም ዜና ይከተላል። ወደ ብጻት

0: የቢቢሲ አማርኛ የራዲዮ ፕሮግራማችንን እነሆ ጀምረናል። ለዛሬ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ለዜጎቹ የሰጠው ማስጠንቀቂያ፣ በኢትዮጵያ ለመጀመሪያ ጊዜ ስለተከፈተው የእናት ጡት ወተት ባንክ፣
1: ስለዚህ ለልጇ መግባ የሚተርፈው መስጠት የምትችለው ስለዚህ መለገስ ይችላልች ብለን እናስበው ከልጇ ፍላጎት በላይ ማምረት የምትችልን ብቻ ነው የሚሆነው ማለት ነው።
0: አሜሪካ በትግራይ ሰላምን ያደናቀፉ ያሉ ላልቻቸው አካላት የሰጠችው ማሳሰቢያ አበይት ዘገባዎቻችን ናቸው። እንድትከታተሉን በአክብሮት ጋብዘናችኋል። አሜሪካ በትግራይ የሰላም ሂደትን የሚያደናቅፉ ያለቻቸው አካላት አሳሰበች። ዝርዝር አለ።
2: በትግራይ የሰላም ሂደትን ያደናቀፉ ያሉ አካላት ለውይይት ጥረቶች ትብብር እንዲያደርጉ በአዲስ አበባ የአሜሪካ ኤምባሲ ማሳሰቢያ ሰጠ። ኤምባሲው የፖለቲካና የሲቪል ማህበረሰብ መሪዎች በፖለቲካዊ ውይይት ውስጥ መሳተፍና የፕሪቶሪያውን ግጭትን በዘላቂነት የማቆም ስምምነት ሙሉ በሙሉ መተግበር እንዳለባቸው አሳስቧል። ዛሬ አርብ ሰኔ 19 2018 ዓ.ም ተመረጠ ባወጣው መግለጫ ኤምባሲው የሰላም ሂደትን በንቃት ያደናቀፉ ያሉ አካላት በአፍሪካ ህብረት ለሚመራው ውይይትን የማበረታታት ጥረት በአስቸኳይ መተባበር አለባቸው ብሏል። የአሜሪካ ኤምባሲ ይህን መግለጫ ያወጣው አገሪቱ በኢትዮጵያ ያለውን ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ክልከላ መጣሏን ካስታወቀች ከአንድ ሳምንት በኋላ ነው። ህወሓት የአሜሪካን የቪዛ ክልከላ ሚዛናዊ ያልሆነ ሲል አውግዟል። የአሜሪካ እርምጃ የትግራይን እውነታ እንደማያንጸባርቅና የፌደራል መንግስቱን ተጠያቂ ያላደረገ መሆኑን በመጥቀስም ኮንኗል። የዛሬው የአሜሪካ ኤምባሲ መግለጫ የሰላም ሂደቱን በንቃት ያደናቀፉ ያሉ ያላቸውን አካላት በስም አልጠቀሰም። በተለይ ህወሓት በፕሪቶሪያው ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር አፍርሶ ከጦርነቱ በፊት በተመረጠው ምክር ቤት ከተካ በኋላ ከፌደራል መንግስት ጋር ያለው ውጥረት እየተባባሰ ቀጥሏል። የክልሉ ምክር ቤት በቅርቡ ያወጣው አስገዳጅ ወታደራዊ አገልግሎትን የያዘው አወዛጋቢ አዋጅ ተግባራዊ እንዲሆንም አዟል። አስገዳጅ ወታደራዊ ምልመላዎችም በሰፊው እየተካሄዱ መሆናቸው ቢቢሲ ከምንጮቹ አረጋግጧል። በመስራቅ አፍሪካ የሚደረጉ የአፍሪካ ህብረት የሰላም ጥረቶችን እንዲያግዙ በህብረቱ የተሾሙትና የፕሪቶሪያውን ስምምነት በዋና አደራዳሪነት የመሩት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ሰኔ 4 ወደ መቀሌ አቅንተው ከህዋት መሪዎች ጋር ተወያይተው ነበር። ኦባሳንጆ ውይይቱን ውጤታማ ሲሉ የገለጹት ሲሆን የህዋት መሪዎች በበኩላቸው ከአዲስ አበባ ጋር ተቋርጦ የነበረውን ግንኙነት እንደገና ለመጀመር የሚያስችሉ ጉዳዮች ላይ ያተኮረ እንደነበር ተናግረዋል። የአሜሪካ ኤምባሲ በዛሬው መግለጫ አሜሪካ በትግራይ ክልል ያለውን የፖለቲካና የሰብአዊ ሁኔታ እየተከታተለች እንደምትገኝ ጠቅሷል።
0: በኢትዮጵያ የመጀመሪያው የሆነ የእናት ጡት ወተት ባንክ በሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ውስጥ ተከፈተ። ባንኩ ሰኔ 6 ቀን 2018 ዓ.ም ተመረጠ። ከሌሎች የሆስፒታሉ ፕሮጀክቶች ጋር በጤና ሚኒስትሯ ዶክተር መቅደስ ዳባ ተመርቆ ተከፍቷል። የሐሳቡ አመንጪ በዩኒቨርሲቲ ሆስፒታሉ የጨቅላ ህጻናት ሰብ ስፔሻሊስትና የኮሌጁ ዋና ስራ አስፈጻሚ የሆኑት ዶክተር ፍጹም ወልደ ገብርኤል ስለ ባንኩ አገልግሎት ማብራሪያ እንዲሰጡን ጠይቀናቸዋል።
1: የእናት ጡት ወተት ባንክ ማለት እናቶች ወተት በሚለግሱ ጊዜ የተለገሰ የተሰበሰበው ወተት የራሱ የሆነ የሴፍቲ ፕሮሲጀሮችን አልፎ ተጠራቅሞ ከዛ ደግሞ ያንን ወተት ከእናቶቻቸው ማግኘት ለማይችሉ ህጻናት የሚሰጥበት ሂደት ነው። ልክ እንደ ደም ባንክ ለጋሽ አለው፣ ተቀባይ አለው።
0: የሀሳቡ አመንጪ እርስዎ እንደሆኑ ሰማሁኝና ምንድን ነው ምክንያቱ?
1: እንግዲህ በሆስፒታሉና በክልሉ ወይም ሆስፒታሉ ሰፖርት ለሚያደርጋቸው ማህበረሰብ ክፍሎች ብቸኛ ኒውናቶሎጂስት በመሆን ወይም የጨቅላ ህጻናት ሰብ ስፔሻሊስት በመሆን ትምህርቴን ጨርሼ ስመጣ ከገጠሙኝ ችግሮች መካከል አንዱ ጨቅላ ህጻናት፣ በተለይ ያለ ቀናቸው የሚወለዱ ጨቅላ ህጻናት የእናታቸውን ወተት አያገኙም። እናቶችም ዝግጁ ሆነው ለልጆቻቸው ወተት ማመንጨት አይችሉም፣ በተለያየ የጤና እክል ምክንያት ማለት ነው። ያ በሚሆንበት ጊዜ ጨቅላ ህጻናቱ ለረጅም ጊዜ ወተት ሳያገኙ በደም ስር በሚሰጥ ፈሳሽ ብቻ ህክምና እንሰጣለን። ያ ደግሞ ለተለያየ ኢንፌክሽን እና ሞትም ያጋለጣል ተመልክታችኋል እዛ ባሻገር ማድረግ በሚገባቸው ልክ ማድረጉምና ይሄ ነገር እንግዲህ በተለያዩ የአፍሪካ ሀገራት ፕራክቲስ ይደረጋል እንደነገርኩሽ በስምንት የአፍሪካ ሀገራት ይሄ አገልግሎት ይሰጣል በተለይ እኔ የሰለጠንኩበት ሀገር ደቡብ አፍሪካ ነው ዩኒቨርሲቲ ኦፍ ኬፕ ታውን እዛ ደግሞ በጣም ጥሩ የሆነ ተሞክሮ አለ በጣም ብዙ ፍሬሽ ሚልክ ባንኮች አሉ ወይንም የጡት ወተት ባንኮች አሉ ስለዚህ ለውጡ በጣም ለኔ ግልጽ ነበር እዛ በመማርበት ጊዜ አንድ ቸክላሳን እናቱ ወተት መስጠት ማትችል ከሆነ ከጡት ወተት ባንኩ እናቱ ፍቃደኛ ሆና ስትገኝ ወተት ሰጥተን ጤናማ በሆነ መልኩ ይህንን ጊዜ እናቱ ወተት እስከምትሰጥ ድረስ ያለውን እስከምታመነች ድረስ ያለውን ጊዜ ተሻግሮ ጤናማ ሆኖ የሚወጣበትን ሂደት እንዳየ ሐኪም ወደ ሀገር ይስመለስ ይሄ አልነበረ ለምንድን ነው የሌለው የሚለውን ብናይ እንደ ሀገር ፖሊሲ የለንም ከዛ ነው የሚጀምረው የጡት ወተት ባንኪንግ ፖሊሲ የለንም ከዛ ደግሞ ያ ፖሊሲ ከሌለ ብዙ ጊዜ ተግባራውም አይኖርምና ያ ክፍተት እንዳለ አስተዋልኩኝ ከዛ ባሻገር ደግሞ በባህላችንም የተለመደ የተሰማም አይደለም ማህበረሰባችንም ወተት መለገስ የሚለውን ስቲል በጣም ከፍተኛ የሆነ የውቀትም የትግበራም ክፍተት ስላለ ይህም በማህበረሰባችን የታወቀ ነገር አይደለም ነገር ግን እናት ብታርፍ የቤተሰብ አባል ደግሞ አክስት አያት እንደዚህ ጡት ያጠባሉ ዌት ነርሲንግ እንለዋለን በህክምናው ቋንቋ ያ ልምድ አለ ስለዚህ ማህበረሰባችን ብናነቃው ብናስተምረው ጨቅላ ህጻናቶች ደግሞ በከፍተኛ ሁኔታ ከሚሞቱባት ሀገር አንዷ ኢትዮጵያ ነችና በጨቅላ ህጻናት ሞት በብዙ ሰርተን መቀየር ካለብን ምግባቸው ላይ ከፍተኛ የሆነ ኢንቨስትመንት ያስፈልጋል ቁጠኝነት ያስፈልጋል በሚል የመጀመሪያውን የጡት ወተት ባንክ በሆስፒታላችን መስርተናል ሁሉም ጨቅላ ህጻን የዚህ አገልግሎት ተጠቃሚ እንዲሆንና ብሩ የሆነ ጅማሩ እንዲኖረው የማድረግን ህልም ይዞ ነው እንግዲህ የተመሰረተው።
0: ባንኩ አሁን አገልግሎት የሚሰጠው ምንድን ነው?
1: የሚሰጣቸው አገልግሎቶች ትንሽ ሂደቱን ለመጥቀስ ያህል እንግዲህ በሆስፒታላችን ውስጥ አገልግሎት ለማግኘት የሚመጡ እናቶች አሉ። ወሊድ አገልግሎት ከወለዱ በኋላ አንዲት እናት መለገስ የምትችለው ለልጇ በቂ የሆነ ወተት መስጠት ስትችልና ከዛ የሚተርፋት ከሆነ እንለያታለን ወይንም ደግሞ መስጠት ወይንም መለገስ የምትችል እናት ነች ብለን እንለያለን። ፈቃደኝነቷ ይጠየቃል። ፈቃደኛ ሆና ስትገኝ የጤና ምርመራ ይደረጋል። በጡት ወተት ሊተላለፉ የሚችሉ በሽታዎች እንደሌሉባት ምርመራ ይደረጋል። እሱም ፈቃደኝነት ላይ የተመሰረተ ምርመራ ነው። እሱን ከመረመርን በኋላ ሴት ነው ብለን ስናስብ ወተቷን እንሰበስባለን። ከተሰበሰበ በኋላ ፓስቸራይዝ ተደርጎ እንግዲህ ባንክ የምንለው ይጠራቀማል። ሲጠራቀም በማቀዝቀዣ ኔጌቲቭ 20 ዲግሪ ሴንቲግሬድ ላይ ለስድስት ወራት መቆየት ይችላል። ስለዚህ ያንን እያጠራቀምንም ቆይና በተቃራኒ ደግሞ እናት በተለያየ የጤና እክል መጣ ወተት መስጠት የማትችል እናት ትኖራለች። ልጁ ተወልዶ ያለቀናቸው የሚወለዱ ህጻናት ናቸው ለዚህ ሰለባ የሚዳረጉት። ስለዚህ ማመንጨት የማትችል ከሆነ እሷም ፍቃደኛ ከሆነች ለልጇ ይሄ አገልግሎት እንዳለ ምክር ይሰጥና አዎ እኔ ወተት የለኝም ወይም ማመንጨት አልችልም በበቂ ሁኔታ ለልጄ እንዲሰጥ ወስኛለሁ ስትል ያንን በፊርማ ውስጥ ታረጋግጥልን ለጨቅላ ህጻናቱ የተሰበሰበውን ወተት ጤናው የተጠበቀ ወተት ለምን ጨቅላ ህጻናት እንሰጣለን ማለት ነው። ስለዚህ አገልግሎቱም ባንኩም ያለው ሆስፒታል ውስጥ ነው። ሆስፒታል ውስጥ ከተኝተው ካሉ እናቶች ተሰብስቦ ሆስፒታል ውስጥ ተኝቶ ላሉ እናቶች ህጻናት ደግሞ ዲስፐንስ የምናደርግበት ሲስተም ነው ማለት ነው። እየሰፋ ሲመጣ ግን ወደ ኮሚኒቲ ወደ ማህበረሰቡን በመግባት ማንኛውም ከህጻኗ ፍላጎት በላይ የምታመርት እናት ካለች መለገስ የምትችልበትንም ነገር የምናመቻቸው ይሆናል ወደፊቱ። አሁን ግን ሆስፒታል ውስጥ ፎከስ ያደረገ አገልግሎት ነው የምንሰጠው ማለት ነው።
0: አንዲት እናት መለገስ የምትችለው የጡት ወተት መጠን አለ?
1: የመጠን ገደብ የለም። ሁሉም እናት የተለያየ የወተት መጠን ነው የምናመነጨው ወይንም ደግሞ የሚኖረን። ስለዚህ ለልጇ መግባ የሚተርፈው ነው መስጠት የምትችለው። ስለዚህ መለገስ ትችላለች ብለን የምናስበው ከልጇ ፍላጎት በላይ ማምረት የምትችለን እናት ብቻ ነው የሚሆነው ማለት ነው።
0: መልክ ያለው እሱ
1: እንግዲህ ሆስፒታል ውስጥ ተኝተው ያሉ ጨቅላ ህጻናት በየዕለቱ የሚያስፈልጋቸውን ወተት በኪሏቸው ነው የሚለካው። ከመጀመሪያ ቀን አንስቶ አምስት ቀን ከዛም በላይ ምን ያህል በየዕለቱ ይፈልጋሉ የሚለው ይለካል በኪሏቸው። ከዛ በላይ የምታመርት ከሆነ እናትየው ለልገሳ ይውላል ማለት ነው። ያ ማለት ምናልባት አንዳንዶቹ ጋር በቀን 100 ኤምኤል ሊሆን ይችላል፣ ምናልባት 200 ኤምኤል ሊሆን ይችላል። ስለዚህ ከልጇ ፍላጎት ውጭ የሆነውን በአጠቃላይ መለገስ ትችላለች እናትየው።
0: የጨቅላ ህጻናት ሞት በኢትዮጵያ ያለው ሁኔታ ምን ይመስላል? ይሄ አሁን የተከፈተው ባንክስ ምን ያህል የነሱን ሞት ይቀንሳል ተብሎ ይታሰባል?
1: የተለያዩ ጥናቶች አሉ። እንግዲህ አሁን በሀገራችን ተጨባጭ ሁኔታ 2024-25 ላይ የወጣው ዴታ ላይ በህይወት ከሚወለዱ 1000 25ቱ በሞት እናጣቸዋለን። እንግዲህ ይህም ወደ 2019 ወደ ኋላ ደግሞ ሄደን ብናይ ቁጥሩ ከፍ ያለ ነበረ። እየቀነሰ የመጣበት ሁኔታ እኔ ያለው እንግዲህ ቁጥሩ የሚያሳየን እሱን ነው። በ2030 ደግሞ የሰስቴነብል ዴቨሎፕመንት ጎል ሀገራችንን ፈርማ የተቀበለችው እና ያንን ደግሞ እንግዲህ እንደርስበታለን ብለን እየሰራን ያለ ነው። አሁን ካለው 25 ወደ 12 በ1000 በህይወት ወደሚወለዱ ህጻናት ሞትን መቀነስ እንደ እቅድ ይዘን ያለ ነው። እንደ ሀገርም እንግዲህ እንደ ሀገሩም ጭምር ማለት ነው።
0: አድማጮች አሁን ደግሞ የመሸጋገሪያ ዜናዎችን ላሰማችሁ። የትግራይ ክልል ምክር ቤት የግዳጅ ወታደራዊ አገልግሎትን የያዘው አወዛጋቢ አዋጅ ተግባራዊ እንዲሆን አዘዘ። የፌደራል መንግስት ህገወጥ ባለመርጫ የተቋቋመው ምክር ቤቱ አዋጁን ያጸደቀው ግንቦት ወር ላይ ነበር። በቬንዙዌላ የመሬት መንቀጥቀጥ የሞቱ ሰዎች ቁጥር ወደ 589 መድረሱንና 2980 ሰዎች መጎዳታቸው ተገለጸ። የድንገተኛ አደጋ ሰራተኞች ከፍርስራሾች ውስጥ ሰዎችን ለማውጣት ጥረት እያደረጉ ነው። አይቮሪ ኮስት በዓለም ዋንጫ ታሪኳ ለመጀመሪያ ጊዜ ወደ ጥሎ ማለፍ ተቀላቀለች። አይቮሪዎቹ ለጥሎ ማለፍ የደረሱት ተጋጣሚያቸውን ክሮሶዋን 2-0 በማሸነፍ ነው። ዜናዎቹ እነዚህ ናቸው። በደቡብ አፍሪካ ስደተኞች እንዲወጡ የተቀመጠው ቀነ ገደብ መቃረቡን ተከትሎ የኢትዮጵያ ኤምባሲ ዜጎች እንዲጠነቀቁ አሳሰበ። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ይህን ማስጠንቀቂያ የሰጠው ደቡብ አፍሪካ ውስጥ የሚገኙ ስደተኞች እስከሚቀጥለው ሳምንት ማክሰኞ ሰኔ 23 ቀን 2018 ዓ.ም ድረስ አገሪቱን ለቀው እንዲወጡ በጸረ ስደተኞች እንቅስቃሴ መሪዎች ቀነ ገደብ ከተቀመጠ በኋላ ነው። በህገወጥ ስደተኞች ላይ እንደሚሰራ የሚገልጸው ማርች የተሰኘው እንቅስቃሴ መሪ ጃሲንታ ዙማ በሰጡት መግለጫ ይህ ቀነ ገደብ እንደተጠበቀ መሆኑን ተናግረዋል። የኢትዮጵያ ኤምባሲም ትናንት ባወጣው ማሳሰቢያ የዜጎችን ሁኔታ አስመልክቶ ከመንግስት ጋር አስፈላጊውን ግንኙነት እያደረገ መሆኑን አስታውቋል። የደቡብ አፍሪካ መንግስት ስደተኞች ላይ የኃይል ጥቃት እንዳይደርስ ጥበቃ እንደሚያደርግ ሲገልጽ መቆየቱን ያስታወሰው ኤምባሲው የአገሪቱ መንግስት በቀጣይ ቀናት የጸጥታ ማስከበር ተግባሩን እንደሚያጠናክር ይጠበቃል ብሏል። ይሁን እንጂ ስደተኞች ላይ ጥቃት ሊፈጸም እንደሚችል ያለውን ስጋት ገልጿል። በስደተኞች ላይ ህገወጥ ድርጊትና ጥቃቶች ሊፈጸሙ የሚችሉበት ሁኔታዎች እንዳሉ የሚጠቁሙ አዝማሚያዎች አሁንም ይስተዋላሉ ሲልም በመግለጫው አስፍሯል። የመብት መጣስና የደህንነት ስጋቶች መኖራቸውን የገለጸው ኤምባሲው በዚህም የተነሳ በአገሪቱ የሚገኙ ኢትዮጵያውያን ስደተኞች በዕለት ተዕለት እንቅስቃሴያቸው ጥንቃቄ እንዲያደርጉ አሳስቧል። በየአካባቢያቸው ከሚገኙ የመንግስት አካላትና የኮሚኒቲ አደረጃጀቶች ጋር የቅርብ ግንኙነት እንዲያደርጉ መክሯል። ከነዚህ አካላት ጋር መረጃ በመለዋወጥ ከወዲሁ አስፈላጊውን ጥንቃቄ እንድታደርጉ ኤምባሲው ማሳሰቢያ ያቀርባልም ሲልም አስጠንቅቋል። በአፍሪካ ህብረት ስር የሚገኘውና የዳኝነት አካል የሆነው የአፍሪካ የሰብአዊና የሰዎች መብቶች ኮሚሽን ለስደተኞች የተቀመጠውን ቀነ ገደብ ተችቶታል። ኮሚሽኑ ትናንት ባወጣው መግለጫ የአይነቱ ድርጊት በአፍሪካ የሰብአዊና ሰዎች መብቶች ቻርተር ላይ የተቀመጡ መሰረታዊ መብቶችን የሚጥስ እንደሆነም ገልጿል። ክረምት ገብቷል፣ ዝናቡም እየጠነከረ ነው። ለመሆኑ በመጪዎቹ ወራት ጎርፍ ይኖራል? የድርቅ ስጋት ሳለ ዶክተር አሳምነው ተሾመ የኢትዮጵያ ሜቴዎሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ማብራሪያ ይሰጡናል።
3: እንግዲህ ክረምት ማለት ከሰኔ እስከ መስከረም ያሉትን ወራት የሚያጠቃልል ሆኖ ለአብዛኛው የሀገራችን አካባቢዎች ዋነኛ የዝናብ ወቅት ነው። ከአመታዊ የዝናብ መጠኑም እስከ 85% የሚደርሰው የዝናብ መጠንና ስርጭት የሚስተዋለው በዚህ በክረምት ወቅት ነው ማለት ነው። ክረምት ለትግራይ ክልል ዞኖች፣ ለአማራ ክልል ዞኖች፣ ለአፋር ክልል ዞኖች፣ ለአብዛኛው የኦሮሚያ ክልል ዞኖች፣ ለጋምቤላ ክልል ዞኖች፣ ለደቡብ ምዕራብ፣ ለማዕከላዊ፣ ለደቡብ እና ለሲዳማ ክልል ዞኖች እንደዚሁም ለምስራቅ ሀገራችን አካባቢዎች ዋነኛ የዝናብ ወቅታቸው ነው ማለት ነው። በመሆኑም እንግዲህ በዘንድሮ ክረምት በተለይም ክረምት ዋነኛ የዝናብ ወቅታቸው በሆኑት መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል ማለት ነው። በጋምቤላ ክልል፣ በደቡብ ምዕራብ ኢትዮጵያ ክልል፣ በምዕራብ ኦሮሚያ ዞኖች የክረምቱ ዝናብ ቀደም ብሎ ነው የጀመረው ማለት ነው። በሌላ በኩልም እንደዚሁ የደቡብና የምስራቅ ትግራይ ዞኖች፣ የሰሜንና የደቡብ ወሎ ዞኖች፣ የአፋር ክልል ዞኖች እና የመካከለኛው የሀገራችን አካባቢዎች ብዙ ቦታዎቻቸውን የሚሸፍን መደበኛ የሆነ የዝናብ መጠንና ስርጭት ይኖራቸዋል ማለት ነው። ጥቂት ቦታዎቻቸው ላይ ደግሞ እንደዚሁ ከመደበኛ በታች ሆነ የዝናብ መጠንና ስርጭት በዘንድሮ ክረምት ይስተዋልባቸዋል ማለት ነው።
4: አባጫጭሩም ይመልሱልኝ ዶክተር፣ አብዛኛው የኢትዮጵያ ክፍል በመጪው ክረምት ዝናብ እንደሚያገኝ ገልጸውልኛል። ዝናብ የማያገኙ አካባቢዎች አሉ?
3: ቅድም ለመግለጽ ደግሞ ኮርኩት ክረምት እንግዲህ አብዛኛው ሀገራችን አካባቢዎች ዋነኛ የዝናብ ወቅት ነው። በአንጻሩ ደግሞ ክረምት በሚሆንበት ወቅት በተለይም የሀገራችን ሶማሌ ክልል ደቡባዊ ክፍል፣ የጉጂ ዞኖች፣ የቦረና ዞኖች እነዚህ አካባቢዎች በመደበኛ ሁኔታ የክረምት ዝናብ ተጠቃሚዎች አይደሉም ማለት ነው። ያ ማለት ወቅታቸው አይደለም ማለት ነው። እነዚህ አካባቢዎች ዋነኛ የዝናብ ወቅታቸው በልግ የምንለው ወይም ደግሞ ከየካቲት እስከ ግንቦት ያለው ለደቡብ አጋማሽ ሀገራችን አካባቢዎች ዋነኛ የዝናብ ወቅታቸው ነው። እንደዚሁም ደግሞ በቀጣዩ በጋ እነዚህ አካባቢዎች አሁን ቅድም ለመግለጽ እንደሞከርኩት ኢሊኖ ከቀጣዩ ኦገስት 2026 ጀምሮ ይበልጥ እየተጠናከረና እየተስፋፋ በሚሄድበት ወቅት ቀጣዩ ኦገስት ጀምሮ የደቡብ አጋማሽ ሀገራችን አካባቢዎች ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንዲኖራቸው አስተዋጽኦ ያደርጋል ማለት ነው።
4: እሺ፣ ኢሊኖ በቀላል ቋንቋ ምንድን ነው?
3: ኢሊኖ ማለት እንግዲህ በተለይም የምስራቅና የመካከለኛ ፓስፊክ ውቅያኖስ የሚፈጠር የባህር ወለል ሙቀት ማለት ነው። ስለዚህ እዚህ የምስራቅና የመካከለኛ ፓስፊክ ውቅያኖስ በሚሞቅበት ወቅት ትሮፒክስ አካባቢ፣ የምድር ወገብ አካባቢ በሚፈጠሩ የአየር ሁኔታዎች ላይ በሚፈጠሩ የአየር መዘውሮች ወይም ደግሞ ሰርኩሌሽን ላይ የንፋስን አቅጣጫ የማስቀየር እርጥበት አዘል የአየር ሁኔታ የማስቀየርና የመቀነስ አቅም አለው ማለት ነው። ባጭሩ ኢሊኖ ማለት የምስራቅና የመካከለኛ ፓስፊክ ውቅያኖስ የባህር ወለል ሙቀት ከ0.5 ዲግሪ ሴልሺየስ በላይ በከፍተኛ ሁኔታ በሚወቅበት ወቅት ነው ማለት ነው።
4: በመጪው ክረምት የጎርፍ አደጋ ስጋት አለ ወይ?
3: ሰኔ ከገባ ጀምሮ ማለት ነው። በተለይም በምዕራብ አጋማሽ የሀገራችን አካባቢዎች ተደጋጋሚነት ያለው ከባድ መጠን ያለው ዝናብ እየተስተዋለ ይገኛል ማለት ነው። በተለይም 60 በሚደርሱ የሀገራችን አካባቢዎች በ24 ሰዓት ውስጥ ከ30 ሚሊሜትር እስከ 94.5 ሚሊሜትር እጅግ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። በመሆኑም ይሄ ከባድ መጠን ያለው ዝናብ ፍሪኩዌንሲ ወይም ደግሞ ድግግሞሹ በሚደጋገምበት ወቅት በቀላሉ ምናልባትም ወደ ቅጽበታዊ ጎርፍ የመቀየር አዝማሚያ ሊኖር ይችላል ማለት ነው። በተለይም በምዕራብ አጋማሽ በኦሞ ግቤ ተፋሰሶች፣ በአባይ ተፋሰሶች ላይ እንደዚሁ የቅጽበታዊ ጎርፍ የመፈጠር እድል ሊኖር ይችላል ማለት ነው።
4: እሺ፣ የድርቅ ስጋትስ የሚኖር ይመስልዎታል?
3: ድርቅ ስጋት ሊኖር አይኖርም። ነገር ግን ቅድም ለመግለጽ እንደሞከርኩት ኢሊኖ እየተጠናከረ በሚመጣበት ወቅት በተለይም ከደቡብና ከምስራቅ ትግራይ ዞኖች፣ ከሰሜንና ከደቡብ ወሎ ዞኖች እንደዚሁ ደግሞ ከምስራቅ የሀገራችን አካባቢዎች የክረምቱ ዝናብ ቀደም ብሎ ሊወጣ ይችላል ማለት ነው። ቀደም ብሎ ወጣ ማለት ደረቅ ሰሞናቶች ሊበራከቱ ሊፈጠሩ ይችላሉ። የተወሰነ የእርጥበት እጥረት ሊኖር ይችላል ማለት ነው። ስለዚህ ነገር ግን አሁን ላይ በእነዚህ አካባቢ ጥሩ የሆነ የዝናብ መጠንና ስርጭት እየተስተዋለ ስለሆነ አስፈላጊ የሆኑ የውሃ ማሰባሰብ ስራዎችን፣ የውሃ የማቆር ስራዎችን በመስራት ለአዝርቶች መጠቀም ይቻላል ማለት ነው። የሚደርሰውን ተጽዕኖ መቀነስ ይቻላል። ነገር ግን የድርቅ ክስተት ባይከሰት እንኳን ደረቅ ሰሞናቶች የመፈጠር እድላቸው እጅግ ከፍተኛ ሊሆን ይችላል ማለት ነው።
4: በአውሮፓ በአሁኑ ሰዓት የነሱ ሰመር ከፍተኛ ሂት ዌቭ ንዳድ አለ። ሰዎችም መሞታቸውን ፈረንሳይ እንደዚህ ሰምተናል። በመጪው ክረምት በኢትዮጵያ እንደዚህ አይነት ሙቀት ንዳድ ሊኖር ይችላል?
3: ከኦገስት ጀምሮ የኢሊኖ ክስተት ሊኖር እንደሚችል ነው ዓለም አቀፍና አህጉር አቀፍ እነዚሁ ደግሞ በሀገር ደረጃ የሚሰጡ የአየር ሁኔታ ትንበያዎች የሚያመላክቱት ማለት ነው። ኢሊኖ በሚሆንበት ወቅት እንግዲህ በተለይም የምስራቅና የመካከለኛው የፓስፊክ ውቅያኖስ የባህር ወለል ሙቀት በከፍተኛ ሁኔታ ነው እየሞቀ የሚመጣው ማለት ነው። ይህም እንግዲህ ለአንዳንድ ሀገሮች እንደ ሂትዌቭ የማስከሰት አቅም ወይም ደግሞ ከመደበኛ በላይ የሆነ የመሞቅ አዝማሚያዎችን የሚያመጣ ነው ማለት ነው። ይህ ሁኔታ እንግዲህ ኢትዮጵያ ላይ ሂትዌቭ ይከሰታል ተብሎ አይታሰብም። ነገር ግን በቀኑ ከፍተኛ የሙቀት መጠን ላይ የተወሰኑ ለውጦች ሊኖሩ ይችላሉ ማለት ነው። ለአብነትም ከአሁን ድረስ እንግዲህ በቋራ፣ በመተማ፣ በቀብሪ ዳሃር፣ በጎዴ፣ በጋምቤላ ክልል በእነዚህ አካባቢዎች ላይ የቀኑ ከፍተኛ የሙቀት መጠን ከ37 ዲግሪ ሴልሺየስ እስከ 42 ዲግሪ ሴልሺየስ ሆኖ የተመዘገበበት ሁኔታ ያለው ማለት ነው። የሆነ ሆኖ ግን አሁን ላይ በሌሎች የዓለም ክፍል እንዳየነው የሙቀት ሁኔታ ኢትዮጵያ ላይ ያን ያህል ተጽዕኖ አይኖረውም ማለት ነው።
0: አድማጮቻችን፣ የዛሬውን በዚሁ አበቃን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት ትችላላችሁ። ሰኞ በሌሎች ዘገባዎች እስከምንገናኝ በያላችሁበት መልካም ምሽት፣ መልካም ጊዜ ይሁንላችሁ።

እናትየው ናቸው ወይም አልተማረ ወይ ሰርቶ አልጦራቸው ምነው ባይወለድ በቀረ ሆዳቸው አሜሪካን ሄዶ ወይም አልተማረ ወይ ሰርቶ አልጦራቸው ከዚህ ለሸፋፋ

This is CJSW 90.9 FM, Calgary, Alberta. You are listening to The Voice of Ethiopia. The German program will be on air within 9 minutes. አድማጮቼ የዛሬ የሰኔ 20ን ፕሮግራም ከአስር ደቂቃ በኋላ እናጠናቅቃለን። ሳምንት እስክንገናኝ በየነ ነኝ። ደህና ክረሙ።